0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ሐምሌ 13 ቀን 2018 ዓመተ ምህረት ሰኞ። ጤና ይስጥልን ውድ የዶች ቨለ ተከታታዮች፣ እንደምን አመሻችሁ እንደምን አረፈዳችሁ። በዶች ቨለ ቀጥታ ስርጭት ለምሽቱ የዓለም ዜና ሂሩት መለሰ፣ የአንድ ሰዓቱን ዝግጅት በመምራት ደግሞ እኔ አዜብ ታደሰ በቀጥታው ስቱዲዮ እስከ ዝግጅቱ መጨረሻ አብሬያችሁ ዘልቃለሁ። መልካም ቆይታ። የዓለም ዜናን የሚከተለው የምሽቱ የዜና መጽሔታችን የኦሮሚያ ክልል ምክር ቤት ጨፌ ስለ ክልሉ የጸጥታ ሁኔታ መምከሩ፣ በሀገራዊ ምክክር ሂደቱ በአዲስ ጉባኤውን የተቀላቀሉ ተቃዋሚ የፖለቲካ ፓርቲዎች አሉ መባሉ፣ በደቡብና ሰሜን ወሎ በመሰረተ ልማቶች ላይ የሚፈጸም ዝርፊያ መባባሱ፣ እንዲሁም የአፍሪቃ ቀንድን የበለጠ ስጋት ውስጥ የጣለው የአሜሪካና የኢራን ዳግም ግጭት የተሰኙ ርዕሶችን በስፋት ይዳስሳል። በሁለተኛው ክፍል የሚቀርበው ሳምንታዊው ማህደረ ዜና የትራምፕ አስተዳደር ለሶማሊያ የአፍሪካ ህብረት የድጋፍና የመረጋጋት ተልእኮ የሚሰጠውን ገንዘብ እንደሚያቋርጥ መግለጹን በሚል ሰፋ ያለ ትንታኔ ይዟል። ስፖርት ጥንቅርም የዓለም የእግር ኳስ ዋንጫ ፍጻሜን የጨምሮ በሳምንቱ የተካሄዱ አበይት ስፖርታዊ እንቅስቃሴዎችን ይዞልን ይቀርባል። እነዚህን ዝግጅቶቻችንን በሳተላይት በኢትዮሳት ወይም ኤንኤስኤስ 12 በ10985 ሜጋሃርስ ሆሪዞንታል ዲደብሊው 08 ላይ ታገኙታላችሁ። በፌስቡክ ዩቲዩብ እና በቴሌግራምም የቀጥታ ስርጭታችንን ማዳመጥ ይቻላል። አሁን አድማጮች፣ ቀዳሚው የዓለም ዜና ነው። ሂሩት መለሰ ተዘጋጅታለች።
0: የዲደብሊው ዜና።
2: ጤና ይስጥልኝ አድማጮች። በመጀመሪያም ዋና ዋና ርዕሶቹ፣ ከሱዳኑ ፈጥኖ ደራሽ ኃይል ጋር በመታካሄደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጣለች። ይሁንና ዩናይትድ ስቴትስ ሱዳን ኬሚካዊ የጦር መሳሪያዎችን ተጠቅማለች ስትል ብትከስም ያቀረበችው ማስረጃ የለም ተብሏል። ዛሬ የተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርናም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። የቀድሞ የግሬተር ማንቸስተር ከንቲባ የ56 ዓመቱ በርናም ጠቅላይ ሚኒስትር የሆኑት ለማግራው የሌበር ፓርቲ መሪነት ከተመረጡ ከሶስት ቀናት በኋላ ነው። የዓለም እግር ኳስ ዋንጫ አሸናፊ የስፔን ቡድን ከዛሬ 16 ዓመት ወዲህ ዋንጫ ሲወስድ ትናንት ለሁለተኛ ጊዜ ሆኗል። ቡድኑ ዛሬ ሀገሩ ሲመለስ የጀግና አቀባበል ተደርጎለታል። ዜናው በዝርዝር። ከፈጥኖ ደራሽ ኃይል ጋር በመታካሄደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጣለች። ይሁንና ዩናይትድ ስቴትስ ሱዳን ኬሚካዊ የጦር መሳሪያዎችን ተጠቅማለች ስትል ብትከስም ያቀረበችው ማስረጃ ግን እንደሌለ የፈረንሳይ ዜና አገልግሎት ዘግቧል። ዓለም አቀፍ መገናኛ ብዙሃን ሱዳን በጎርጎሮሳዊ 2024 ዓ.ም ሁለት የክሎሪን ጋዝ የያዙ በርሜሎችን ጥላለች ሲሉ ዘግበው ነበረ። የአሜሪካን ውጭ ጉዳይ መስሪያ ቤት ባለፈው ወር ከሱዳን ጦር ሰራዊት ጋር አብሮ የሚሰራው የሱዳን መንግስት ካርቱም የፈረመችውን በጎርጎሮሳዊ 1999 የጸደቀውን የኬሚካዊ ጦር መሳሪያዎች ስምምነትን በመጣስ በጎርጎሮሳዊ 2024 ዓ.ም ኬሚካዊ ጦር መሳሪያዎችን ጥቅም ላይ አውሏል ሲል ሁለተኛ ዙር ማዕቀቦችን መጣሉን አስታውቆ ነበረ። ዋሽንግተን መሳሪያው የት ጥቅም ላይ እንደዋለ ግን አላሳወቀችም። የሱዳን መንግስት በበኩሉ የዩናይትድ ስቴትስን ክሶች መሰረተ ቢስና ፖለቲካዊ ዛቻ ሲል አጣጥሏል። ከዛሬ ጀምሮ ተግባራዊ እንደሚሆን የተነገረው አዲሱ ማዕቀብ ሱዳን የገንዘብ ድጋፍና የአሜሪካን የውጭ ንግድን እንዳታገኝ ይበልጥ ይገድባል። የሱዳን አውሮፕላኖችም የአሜሪካንን የአየር ክልል እንዳይጠቀሙ ይከለክላል። የጀርመን ውጭ ጉዳይ ሚኒስትር ዮሐን ቫደፉል የሶስት የአፍሪካ ሀገራት ጉብኝታቸውን ለመጀመር ዛሬ ወደ ሞሪቴኒያ ይሄዳሉ። ቫደፉል ከሞሪቴኒያ በተጨማሪ ናይጄሪያና ደቡብ አፍሪካንም ይጎበኛሉ። የቫደፉል ዲፕሎማሲያዊ ጉዞ ጀርመንና አውሮፓ ከአፍሪካ ሀገራት ጋር የፖለቲካና የኢኮኖሚ ግንኙነቶችን ለማጠናከር በመውሰድ ላይ ካሉት እርምጃዎች ጋር የተያያዘ ነው። መነሻውም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሚያራምዱት የአሜሪካንን ጥቅም ብቻ የሚያስጠብቅ የንግድ ፖሊሲያቸውና አሜሪካም ከበርካታ የትብብር ስምምነቶች መውጣቷ መሆኑን የጀርመን ዜና አገልግሎት ዲፒኤ ዘግቧል። ከጉዞ አስቀድሞ የጀርመን የውጭ ጉዳይ መስሪያ ቤት አውሮፓና አፍሪካ በመልካም ምድራዊ አቀማመጥ ብቻ ሳይሆን በፖለቲካ፣ በኢኮኖሚና በደህንነት ጉዳዮች ረገድም የቅርብ ግንኙነት እንዳላቸው አስታውቋል። ቫደፉል ለጀርመን ኩባንያዎች እድሎችን የመለየት አጋጣሚዎችን ይፈጥራሉ፣ የኢኮኖሚ እድገትን ለመደገፍም የግል ውረታን ያስተዋውቃሉ በተባሉት በእነዚህ ጉብኝቶች ላይ የሚሳተፉ የንግድ ልዑካንንም አስከትለዋል። ባለፈው ጥር ኬንያንና ኢትዮጵያን የጎበኙት ቫደፉል በሚያዝያ ደግሞ ሞሮኮ ነበሩ። ጉብኝታቸውን የሚጀምሩባት 5 ሚሊዮን ህዝብ ያላት ሞሪቴኒያ በአካባቢው ይበልጥ ከተረጋጉት ሀገራት አንዷ ናት። በአሁኑ ጊዜም ከጎረቤት ማሊ የተሰደዱ 320 ሺህ ስደተኞች ይገኙባታል። ዛሬ የተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርናም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። ጥያቄው የቀረበላቸው የቀድሞ የግሬተር ማንቸስተር ከንቲባ የ56 ዓመቱ በርናም ጠቅላይ ሚኒስትር የሆኑት ለመሃል ግራው የሊበር ፓርቲ መሪነት ከተመረጡ ከሶስት ቀናት በኋላ ነው። በርናም ኃላፊነቱን ከተረከቡ በኋላ ባሰሙት ንግግር የተሻልን መሆን አለብን፣ የተሻልንም እንሆናለን፣ ተስፋውንም እንመልሳለን በማለት ቃል ገብተዋል።
3: I know people at home are fed up with politics.
4: ህዝቡ በፖለቲካው እንደተሰላቸው አውቃለሁ። ሰማችኋለሁ። እነቱን መናገር ፈልጋለሁ። ጥሩ አልነበርንም። የተሻልን መሆን አለብን። እንሆናለንም። ይህንን ጊዜ ለብሪታንያ ወሳኝ ስራ የሚከናወንበት ወቅት እናደርጋለን። ባለፉት 40 አመታት ከነበረው ትልቅ ለውጥ እናመጣለን።
3: In the last 40 years.
2: Keir Starmer-ን የተኩት በርንሃም ለ9 አመታት የተሳካላቸው ከንቲባ እንደነበሩ ይነገራላቸዋል። ከጎርጎሮሳዊ 2001 እስከ 2017 የብሪታንያ ፓርላማ አባል ነበሩ። በቀድሞቹ የብሪታንያ ጠቅላይ ሚኒስትሮች በቶኒ ብሌር እና በጎርደን ብራውን ዘመነ ስልጣን ከፍተኛ ሚኒስትር ሆነውም አገልግለዋል። በማንቸስተር 3 ተከታታይ ምርጫዎችን ማሸነፋቸው ለበርንሃም የሰሜኑ ንጉስ የሚል ቅጽል ስም አሰጥቷቸዋል። በርንሃም ብሪታንያ ከአውሮፓ ህብረት አባልነት ከወጣች ከዛሬ 10 አመት ወዲህ ሀገሪቱን ለመምራት የተመረጡ 7ኛው ጠቅላይ ሚኒስትር ናቸው። ይህ ዶች ቨለ DW ነው። ኢራን ዛሬ ከሰዓት በኩዌት ላይ አዲስ ጥቃት መሰንዘሯን አስታወቀች። ጥቃቱን ለመከላከል የኩዌት ጦር ኃይል ወደ ሀገሪቱ የሚወነጨፉ ሚሳኤሎችንና ድሮኖችን ለመመከት የሚያስችለውን የአየር መከላከያዎች ጥቅም ላይ እየዋለ መሆኑም ተዘግቧል። የኩዌት ጦር በኤክስ ገጹ እንደጻፈው በኩዌት የሚሰማው ፍንዳታ ወደ ሀገሪቱ የሚሰነዘር ጥቃትን ለመመከት የሚወሰድ እርምጃ ነው ሲል አስታውቋል። ከዚህ ውጪ ጦሩ የደረሰውን ጉዳትም ሆነ ሌሎች ዝርዝር መረጃዎችን አልሰጠም። በጎረቤት ባህሪንም የአየር ድብደባ ማስጠንቀቂያ ድምጾች ተሰምተዋል። ነዋሪዎች ደህንነታቸው ወደ ተጠበቀ አካባቢ እንዲሄዱም የሀገር ውስጥ ጉዳይ ሚኒስቴር ጠይቋል። ኢራን ሁለቱ ሀገራት ላይ ጥቃቶቹን የሰነዘረችው ዩናይትድ ስቴትስ በኢራን ኢላማዎች ላይ የምታካሄደውን የድብደባ ዘመቻ ከቀጠለች በኋላ ነው። በዚሁ እርምጃም ቴህራን በአካባቢው የዩናይትድ ስቴትስ ጦር ሰፈሮች በሚገኙባቸው ሀገራት ላይ ያጸፋ እርምጃ እየወሰደች ነው። በባህረ ሰላጤው የዩናይትድ ስቴትስ ወታደራዊ ተቋማት የሚገኙባቸው አጋሮቿ ኩዌትና ባህሬን ዛሬ ጧትም በኢራን ጥቃት ተፈጽሞባቸዋል። 5ኛ ቀኑን ያስቆጠረው የሰሜን ምስራቅ ማድሪዱ ሰደድ እሳት በፍጥነት መዛመቱ ቀጥሏል። ሰደድ እሳቱ ዛሬ ከትናንትናው በእጥፍ የበለጠ ወደ 26 ሺህ ሄክታር የሚሸፍን መሬት ማቃጠሉን ያከባቢው ራስ ገዝ አስተዳደር ፕሬዝዳንት ተናግረዋል። ፕሬዝዳንቱ እንዳሉት ከስፔን ዋና ከተማ ማድሪድ 60 ኪሎ ሜትር በሚርቅ ስፍራ የተነሳው ሰደድ እሳት በአካባቢው ከደረሱት የእሳት አደጋዎች እጅግ የከፋው ነው። ከደቡብ ምዕራብ የሚነሳው ንፋስ ብዙውን የጭስ ደመና ከማድሪድ እየገፋ መሆኑ ተዘግቧል። በአካባቢው የሚኖሩ ቁጥራቸው ወደ 1200 የሚደርስ ሰዎች አካባቢውን ለቀው እንዲሄዱ ተደርጓል። እሳቱን ለማጥፋት በመቶዎች የሚቆጠሩ የአደጋ ሰራተኞች ተሰማርተዋል። እስካሁን በተሰበሰቡት መረጃዎች ካለፈው ጥር ወዲህ በስፔን ከ100,000 ሄክታር በላይ በደን የተሸፈነ መሬት በሰደድ እሳት ወድሟል። በፈረንሳይም የእሳት አደጋ ሰራተኞች በተለይ በሀገሪቱ ደቡባዊ ክፍልና በሜዲትራኒያኑ የባህር ዳርቻ ኮሪሲያ እሳቱን ለማጥፋት እየታገሉ ነው። በአሁኑ ጊዜ አዲስ የሙቀት ማዕበል ወደ ደቡብና ደቡብ ምስራቅ አውሮፓ እየመጣ ነው። በሌላ በኩል ባለፈው እሁድ 800 መንገደኞችን አሳፍሮ ከፈረንሳይዋ ኒስ የተነሳ ባቡር ጉዞውን መቀጠል ባለመቻሉ ሊዝ አርክ በተባለች አነስተኛ መንደር ለመቆም ተገዶ ነበር። በፈረንሳይ ከጥር ወዲህ ወደ 40,000 ሄክታር የሚጠጋ መሬት በእሳት ጋይቷል። በመላ ሀገሪቱ እሳት በመለኮስ የተጠረጠሩ 111 ሰዎች በቁጥጥር ስር መዋላቸውን የፈረንሳይ የሀገር ውስጥ ጉዳይ ሚኒስትር አስታውቋል። ከ39 ቀናት በፊት የተጀመረው የዓለም እግር ኳስ ዋንጫ ጨዋታ ትናንት በስፔን አሸናፊነት ተጠናቋል። የዘንድሮ የዓለም እግር ኳስ ዋንጫ አሸናፊ የስፔን ቡድን ከዛሬ 16 ዓመት ወዲህ ዋንጫ ሲወስድ የትናንቱ ለሁለተኛ ጊዜ ነው። ቡድኑ ዛሬ ሀገሩ ሲገባ የጀግና አቀባበል ተደርጎለታል። ትናንት ስፔንና አርጀንቲና ኒውጀርሲ ዩናይትድ ስቴትስ በሚገኘው ስታዲየም ውስጥ የተጋጠሙበት የዋንጫ ሽሚያ በመደበኛው 90 ደቂቃ ከሁለቱም ወገን ምንም ግብ ሳይገባ ካበቃ በኋላ በ30 ደቂቃው ተጨማሪ ጊዜ ስፔን ባስቆጠረችው አንድ ግብ ዋንጫውን ለማንሳት በቅታለች። ግጥሚያውን ከባለቤታቸው ጋር በአካል ተገኝተው የተከታተሉት የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከዓለም እግር ኳስ ፌዴሬሽን ፊፋ ፕሬዚዳንት ጃኒ ኢንፋንቲኖ ጋር ዋንጫውን ለባለድሉ የስፔን ቡድን አበርክተዋል። በዚህ ጨዋታ ግብ ያስቆጥራል ተብሎ የተጠበቀው ታዋቂው የአርጀንቲና ቡድን ተጫዋች የሊዮኔል ሜሲም ሆነ የሌሎች የቡድኑ ኮከብ ተጫዋቾች የግብ ሙከራዎች ሳይሳኩ ቀርተው ጨዋታው በስፔን አሸናፊነት ተጠናቋል። የአሁኑ የዓለም ዋንጫ ለሜሲ የመጨረሻው የዓለም ዋንጫ ጨዋታ ሊሆን እንደሚችል ሲነገር ነበረ። ሜሲ ትናንት የሁለተኛነት ደረጃ ሜዳሊያ ከተሸለመ በኋላ አንብቷል። ውጤቱ በመላ ስፔን ዜጎችን አስፈንድቋል። ቡድኑ ካሸነፈ በኋላ በምዕራብ ስፔን ፌሽታ ላይ የነበሩ ሰዎች በተሰበሰቡበት አካባቢ አንድ ፏፏቴ ተደርምሶ በደረሰ አደጋ የ13 ዓመት ልጅ ሲሞት ሌሎች ደግሞ ቆስለዋል። ይህ ዶቼ ቬለ ዲደብሊው ነው። ከዶቼ ቬለ ዜናውን ለማብቃት እንሆ ዋና ዋና ርዕሶቹን በድጋሚ። ከሱዳኑ ፈጥኖ ደራሽ ኃይል ጋር በመታካሄደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጣለች። ይሁንና ዩናይትድ ስቴትስ ሱዳን ኬሚካዊ የጦር መሳሪያዎችን ተጠቅማለች ስትል ብትከስም ያቀረበችው ማስረጃ የለም ተብሏል። ዛሬ የተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። የዓለም እግር ኳስ ዋንጫ አሸናፊ የስፔን ቡድን ዛሬ ወደ ሀገሩ ሲመለስ የጀግና አቀባበል ተደርጎለታል። ዜናው በዚሁ አበቃ።
1: ላይ ያላችሁት የዶቼ ቬለን ቀጥታ ስርጭት ነው። የምሽቱን የዓለም ዋና ዋና ዜናዎች ከሂሩት መለሰ ተከታተልን። ወደ ቀጣዩ ዜና መጽሔታችን እናልፋለን።
0: የዜና መጽሔት
1: የኦሮሚያ ክልል ርዕሰ መስተዳደር በኦሮሚያ ክልል የባዕዳን ተልእኮ የወሰዱ ያሏቸውን ታጣቂዎች ነቀፉ። ርዕሰ መስተዳደር አቶ ሽመልስ አብዲሳና ሌሎች

0: ሰላምና ጸጥታን በተመለከተ የክልላችን ህዝብና መንግስት እስካሁን የሰሩት ስራ ዕቅና የሚሰጠው ቢሆንም ይህ ችግር ከመሰረቱ ሊፈታ አልቻለም። በዚህ ላይ መስራት እጅግ ወሳኝ ነው። በተለይ የመንገድ ሰርተን የኦሮሞን ቀይ ዘላቂ ሰላም የሰፈነበት ለማድረግ ለ2019 በጀት ዓመት ምን ታቅዷል? በምክር ቤቱ የመንግስት ተጠሪ አቶ ከፋያለው ተፈራ ለዚህ የምክር ቤቱ አባላት ሰላምና ጸጥታን በተመለከተ ባነሷቸው ጥያቄዎች ላይ በሰጡት ቀጥተኛ ምላሽ
1: ሸኔን አፋን ኦሮሞ ዱበት ኡፊ ሸኔን አፋን አማራ ዱበት
0: ኦሮምኛ ተናጋሪና አማርኛ ተናጋሪ ሸኔዎች የተለያዩ ችግሮችን ለመፍጠር ጥረት እያደረጉ ነው። ሁለቱም አካላት አብሮ ሊሄድ የሚችል አንድ ምቅድ የላቸውም። ከሌላ አካል ነው ተልኮ ወስደው የሚሰሩት። ፍላጎታቸው የተጀመረውን ልማት ማፍረስ፣ መንግስታዊ ስርዓት መናድ ነው። የሚከፈለውን መስዋዕትነት ሁሉ ከፍለን ይህ ተልኳቸው እንዲከሽፍ ወደፊትም አጠናክረን የምንሰራበት ይሆናል። አቶ ከፋያለው ሰላምን በሰላማዊ መንገድ ለማምጣት ተደርጓል ባሉት ጥረትም በኦሮሚያ በርካታ ታጣቂዎች ወደ ሰላም መመለሳቸውን ጠቅሰው ከነዚህ ውስጥ ከ7000 በላይ የሚሆኑ የታድሶ ስልጠና ተሰጥቷቸው የስራ እድል እንደተፈጠረላቸው ነው የገለጹት። የክልሉን የ2018 በጀት ዓመት አፈጻጸምና የ2019 ዓመተ ምህረት እቅድን ለምክር ቤቱ ያቀረቡት የክልሉ ርዕሰ መስተዳድር አቶ ሽመልስ አብዲሳ በፊ ናቸው። ባለፉት 5 ዓመታት በክልሉ ጠንካራ ያሉት መረጋጋት መምጣቱን አብራርተዋል። አቶ ሽመልስ በክልሉ ተስተውሏል ባሉት መረጋጋት የክልሉ ማህበረሰብ ኑሮም እንዲሻሻል አስተዋጽኦ አድርጓል ሲሉ ነው የተደመጡት። ተሰናባቹ የክልሉ ምክር ቤት አባላት ባለፉት 5 ዓመታት ችግሮችን ነቅሰው በማውጣት መረጋጋት እንዲፈጠር ጉልህ አስተዋጽኦ አበርክተዋል ያላቸውን ያመሰገኑት ሽመልስ ለሚቀጥሉት ዓመታት መሰረት መጣሉንም ነው የገለጹት። ያም ሆኖ ግን የክልሉን ህዝብ ትግልና ጥቅም የሚጎዱ በርካታ ሸፍጦች ተሸርቦ ብርቱ ፈተናዎች ሲደቀኑ መቆየታቸውን ለምክር ቤቱ አብራርተዋል።
2: ወጎተን ደርበን ማቱንታን ፍለኖ ኩመለባ ኩሰድራ ካሴ
0: ከምርጫ 2013 ወዲህ በዚህ ሀገር ያልተከሰተ ምን አለ? ይህ ህዝብ ግን ችግሮችን የመቋቋም አቅሙ ድንቅ በመሆኑ ብቻ አገሩን እየቀየረ እዚህ ደርሷል። የዚህን ህዝብ አቅም ያልተረዱ ወገኖች የተለያዩ ፍላጎቶችን ያሳያሉ። የተጠመዱ ሰዎች ሲጠመዱ ለባዳ ለማረስ ነው በተቃርኖ እርስ በርሳቸው የተጠመዱት። አንዱ ወደ ምስራቅ፣ ሌላው ወደ ምዕራብ ነው የተጠመደው። እነዚህ ናቸው ደግሞ ስለ ኦሮሞ ህዝብ ትግል ጠበቃ ለመሆንና ችግር ገጥሞታል እያሉ ቅሬታ ለማቅረብ የሚቃጣቸው። ኦሮሞና ኦሮሚያን ለማጥባት ከሚንቀሳቀሱት አካላት ጋር ተጠግተዋል። ለአጭር ጊዜ ፖለቲካዊ ፍላጎት ሁሉንም አይነት ሸፍጥ ቢሰሩም ህዝባችን ያውቋቸዋል። የኦሮሞ ህዝብም ሆነ የክልሉ መንግስት የማንም ሀቅ አይፈልግም። ለሀቃችን ግን አንገታችን እንሰጣለን። ህዝባችንም ይታገላቸዋል። በፍጹም ዳግም ባርነት አይታሰብም። በቀያችን በሀቅ ከማንም ጋር ለመኖር ግን ዝግጁ ነን። አቶ ሽመልስ በዚሁ ንግግራቸው ህዝባችን ከመላው የኢትዮጵያ ብሔሮችና ብሔረሰቦች ጋር በመሆን ለጋራ ጥቅምና ፍላጎት አብሮ መታገሉን ይቀጥላልም በማለት
2: ኡመኒ ኬኛ ኢትዮጵያ ዲጉን ጎንኩማ ከንደንዳምኔ
0: ህዝባችን ኢትዮጵያን ማፍረስ እንዳይቻል ያለበትን ግዴታ በሚገባ አሳይቷል። የጦርነት መንገድ የጥፋት መንገድ መሆኑንም እንዲሁ አሳይቷል። የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ የክልሉ መስተዳደር አቅም ከጊዜ ወደ ጊዜ የጠነከረ መምጣቱንም ገልጸው የ2019 ዓ.ም በጀት 704 ቢሊዮን ሆኖ መመደቡ ይህንኑን እንደሚያሳይ በማብራሪያቸው ገልጸዋል። ይህ በጀት በክልሉ ከ1984 እስከ 2014 ዓ.ም ለ30 ዓመታት ግድም የክልሉ በጀት ከነበረው ተመሳሳይነት ያለው መሆኑንም ተናግረው ክልሉ በጀቱን ለመሸፈን 80 በመቶ በፌዴራል በጀት ድጋፍ ላይ የነበረው ጥገኝነት አሁን ላይ ወደ 26 በመቶ ዝቅ ማለቱንም በማብራሪያቸው አስረድተዋል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: ቀጣዩ ርዕሳችን ወደ አዲስ አበባ ነው የሚወስደን። ከአሁን በፊት ከምክክር ኮሚሽን ጋር ሲሰሩ ያልነበሩ የተባሉ የፖለቲካ ፓርቲዎች ወደ ምክክር ሂደቱ መምጣታቸውን ምክክር ኮሚሽኑ ገልጿል። እነዚህን ፓርቲዎች ስምና ቁጥር ያልገለጹት ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከዚህ ሂደት ውጪ የሆኑ ፓርቲዎችም ሆኑ ታጣቂዎች አሁንም ቢሆን እንዲቀላቀሉ በይፋ ጋብዘዋል። አረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ የምክክሩን ውጤት በሂደት የሚያየው መሆኑን ጠቅሶ ውጪ ሆኖ ተመልካች ከመሆን በሂደቱ ገብቶ መከራከሩ ይሻላል በሚል በምክክር እየተሳተፈ መሆኑን ለዶይቼ ቬለ አረጋግጧል። ከዚህ ጋር ስሙ የተጠቀሰው እናት ፓርቲ በፊናው ጉዳዩን በሚመለከት ነገ ወይም ረቡዕ ጥርት ያለ ነገር እንደሚኖር ገልጿል። የአዲስ አበባው የዶይቼ ቬለ ወኪል ሰለሞን ሙጬ ተጨማሪ ዘገባ አለው።
4: ባለፈው ረቡዕ ሐምሌ 8 ቀን 2018 ዓ.ም ተመረጠ የተከፈተው የሀገራዊ ምክክር ኮሚሽን ጉባኤ ቀጥሎ ዛሬ ሰኞ 80 ንዑሳን ቡድኖች በተዘጋጁት 8 አጀንዳዎች ላይ ምክክር ማድረግ መጀመራቸው ተገልጿል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ፕሮፌሰር መስፍን አርአያ ቅዳሜ ዕለት በሰጡት መግለጫ ጉባኤው በይፋ ከተጀመረ በኋላ ለተሳታፊዎች ማብራሪያ ሲሰጥ ቆይቷል። እንዲያም ሆኖ የጉባኤው ሂደት እንከን ገጥሞታል በሚል ለተነሳበት ትችት

0: ቀላል ያሏቸው ችግሮች ከመከሰታቸው ያለፈ እንከን እንደሌለ ይፋ አድርገዋል። ከዚህ ይልቅ ከኮሚሽኑ ስራ ሂደት ውጪ የነበሩ ያሏቸው ግን በስምና በቁጥር ያልዘረዘሯቸው የፖለቲካ ፓርቲዎች ወደ ምክክሩ መግባት መጀመራቸው በበጎ የሚታይ ስለመሆኑ አውስተዋል።
1: ችግሮች ነበሩ። እነዚህ ችግሮች ቀላል ናቸው። ለምሳሌ ባጅ ስናድል ብዙ ሰዎች በርካታ ሰዎች መጨረሻ ላይ ፍላጎት አሳይተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። መካተት ፈልገው ጠይቀው መጨረሻ ላይ እንዲሆኑ እንዲካተቱ አድርገናል።
0: የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ሰለሞን አየለ ለሪፖርተር እንዳረጋገጡት በምክክሩ ተሳትፎ ያልነበራቸው 3 ፓርቲዎች ወደ ሂደቱ ገብተዋል። ስለዚህ ጉዳይ ከኃላፊው ለማረጋገጥ ደጋግመን ብንደውልላቸውም ልናገኛቸው አልቻልንም። የፓርቲዎቹ ወደ ምክክሩ መግባት በሂደቱ የሚሳተፉ ፓርቲዎችን ቁጥር 60 እንደሚያደርሰው መናገራቸው ግን ተዘግቧል። ከነዚህ መካከል ስሙ የተጠቀሰው እናት ፓርቲ ጉዳዩን በሚመለከት ቁርጥ ያለ ምላሽ ባይሰጥም ነገ ወይም ረቡዕ ጥርት ያለ ነገር እንደሚኖረው ዛሬ ለዶቼ ቬለ ገልጿል። የአረና ፓርቲ ምክትል ሊቀመንበር እንዲሁም የፓርቲው የህግ ዘርፍ ኃላፊ አቶ ካሳይ ዘገየ ዛሬ እንደነገሩን ግን ፓርቲያቸው ከውጪ ተመልካች ከመሆን ይልቅ ውስጥ ገብቶ ማየቱን መርጦ ወደ ምክክር ጉባኤው ተቀላቅሏል።
2: አይነት ውጤት ይገኛል ማለት አሁን በጣም አይቻልም። ግን ውጭ ሆኖ ተመልካች ከመሆን ውስጥ ገብቶ ሀሳባችንን ብናጋራ ብንከራከር ይሻላል ነው።
0: ብዙ ተሳትፎ አልነበራችሁም እና ምክንያታችሁ ምን ነበረ? ምክንያታችሁ
2: አንደኛ የኮሚሽነሮችን አመላመን በራሱ ግልጽነት የጎደለው ነው። ጠቅላላ ባለው መመሪያ ሆን ብዙ ነገር የሚቀረው ነገር አለ፣ ግልጽነት ይጎድለዋል የሚል ነገር ነበረ። ይህንን ውጭ ሆነን ዝም ብለን ከምናይ እስቲ ገብተን ይህንን ሀሳባችንን አቋማችንን ማንጸባረቅ አለብን የሚል ነገር አሁን የመጣው።
0: የምክክር ጉባኤው መጀመሩን ተከትሎ ጉባኤው የሀገሪቱን ቁልፍ ችግሮች ይፈታል፣ ሰላምን የሚያሰፍን ውጤትም ያመነጫል የሚል እምነት እንዳላቸው 3 ተቃዋሚ የፖለቲካ ፓርቲዎችና የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት አወንታዊ ምላሽ ሲሰጡ፣ በልዩ ልዩ ምክንያት ከምክክር ሂደቱ ቀድመው ራሳቸውን ያገለሉ ፓርቲዎች ደግሞ ጉባኤው መሰረታዊ ችግሮችን የማይፈታና አካታችነት የሚጎድለው ወሳኝ የፖለቲካ ኃይሎችንም ያገለለ መሆኑን በመጥቀስ ተችተዋል። ዋና ኮሚሽነር መስፍን አርአያ ፓርቲዎቹ ብቻ ሳይሆኑ ታጣቂዎችም ጭምር አሁንም ፍላጎት ካላቸው ተቋማቸው እንደሚቀበላቸው አረጋግጠው በይፋ ጋብዘዋል።
1: ሌሎች አሁንም ያልመጡ ጥቂት የተወሰኑ ፖለቲካ ፓርቲዎችና ታጣቂዎች ወደዚህ እንዲመጡ አሁንም ጀምረ ነው እንዲሆን እንዲመጡ ጥሬን አደርጋለሁ።
0: ዛሬ በ80 ንዑሳን ቡድኖች ተከፍሎ መመካከር ጀምረዋል የተባለው የምክክር ኮሚሽን ተሳታፊው ጉባኤተኛ 160 አመካካሪዎችና 256 ቃለ ጉባኤ ጸሐፊዎች እንደተመደበለት ኮሚሽኑ ዛሬ በሰጠው መግለጫ ይፋ አድርጓል። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ የሚሰራጨውን የምሽቱን የዜና መጽሔት ነው። የ3ኛው ዜና መጽሔታችን ወደ አማራ ክልል ነው የሚወስደን። ከሰሜኑ ጦርነት ማብቃት ማግስት ጀምሮ በደቡብና ሰሜን ወሎ በመሰረተ ልማቶች ላይ የሚፈጸመው ከፍተኛ ዝርፊያ እየተባባሰ ነው ተብሏል። በአሁኑ ወቅት በሳምንት 2 ትራንስፎርሜሽን እስከ መዘረፍ መድረሱም ነው የተገለጸው። ድርጊቱ የተደራጀና ሙያዊ እውቀት ባላቸው አካላት የሚፈጸም እንደሆነ የሚገልጹት የህብረተሰቡ ክፍሎች ናቸው። የተቋማቱ ኃላፊዎችም ስርቆቱ አገልግሎት በማስተጓጎል ኪሳራ እያደረሰ ነው ብለው ተናግረዋል። ተጠርጣሪዎች በዋስ እየተለቀቁ መሆኑ ተገቢው ህጋዊ እርምጃ መወሰድ አለመቻልም ተብሏል። የደሴ ወኪላችን ኢሳያስ ገላው ተጨማሪ ዘገባ አለው።
4: ከሰሜኑ ጦርነት መጠናቀቅ በኋላ በመሰረተ ልማቶች ላይ የሚፈጸም ስርቆት መለመድ በህዝብና በመንግስት ሀብት ላይ ሰፊ ኪሳራን አድርሷል። በባቡር መብራትና ቴሌኮም መሰረተ ልማቶች ላይ የሚፈጸሙ ስርቆቶች በደቡብና ሰሜን ወሎ የአገልግሎት መስተጓጎል ከማድረሳቸውም ባለፈ ከፍተኛ የገንዘብ ኪሳራ ተቋማቶቹ አጋጥሟቸዋል። በተለይም በመብራት መሰረተ ልማቶች ላይ የሚፈጸም ስርቆት ከኃይል ማስተላለፊያ ኬብሎችና የኃይል ተሸካሚ ምሰሶ ብረቶች ስርቆትን ተሻግሮ የኃይል ቋት የሆኑ ትራንስፎርመሮችን ወደ መስረቅ ተሸጋግሯል። ይህም በማህበረሰቡ የዕለት ዕለት እንቅስቃሴ ላይ እንቅፋት ፈጥሯል።
5: ሰሞኑን መብራት መቆራረጥ በጣም የተቸገር ነው። በሳምንት 2 ቀን እየሰራ ነው ወደ ቤት የምንገባ። ስለዚህ መስራት አልቻለ ትራንስፎርመር ተሰርቆ ነው እየተባለ ነው። ስለዚህ ትራንስፎርመር የሚሰርቀው አካል እርግጠኛ ነኝ መቼም እንደኛ ልብስ ሰፊ ኖርማል ሰው አይደለም፣ እዛው የሚሰራ ወይ ምናምን ናቸው። ስለዚህ መንግስት ከፍተኛ ቁጥጥር ያድርግ። የኃይል መቆራረጥ አለ። በተለይ ዝናብ በጣለ ቁጥር እኛ መስራት አልቻለ። በቃ ተቀምጠን ነው የምንውለው። ተቀምጠ ወደ ቤት ይርክ ማለት ለልጆች ዳቦ ያስፈልጋል። ኤቭሪቲንግ የምታሟላቸው ብዙ ነገሮች አሉ።
4: የህዝብና የመንግስት ሀብቶችን መጠበቅ ላይ ዳተኝነት አለ የሚሉት አስተያየት ሰጭም ይህንን ዝርፊያ የሚፈጽሙ ሰዎች ልምዱ ያላቸው ናቸው ይላሉ።
6: በጣም የሚያሳዝን ጊዜ ላይ ነው የደረስነው። ይህንን ለማድረግ የሚያደርጉት አካላቶች ብዙ የማስባቸው ባለሙያዎች እንጂ እንዴት አንድ ተራ ግለሰብ ያን ያደርጋል የሚል እምነት የለኝም። የረቀቀ ዘዴ ነው ሌብነት። አንደኛ የጸጥታ አካሉም ዳተኛ ሆኖ የልማት ቦታዎች ላይ ጥበቃ ላይ ለማድረግ ዝንጉነት እንዳለ ነው የሚያገናዝበው።
4: በኢትዮጵያ ኤሌክትሪክ አገልግሎት ደሴ ሪጅን ዳይሬክተር የሆኑት አቶ ሀብቱ አበበ የመብራት መሰረተ ልማቶች ላይ የሚፈጸመው ስርቆት ከፍተኛ ኪሳራ እያደረሰና ከዚህ በፊት ከነበረው ስርቆት አስከፊ የሆነ ነው ይላሉ።
7: አሁን ኖርማሊ ተደጋጋሚ እየሆነብን ነው። ከተማ ውስጥ ትራንስፎርመር ዘረፋ ነው እየተጀመረ ያለው ደግሞ አልፎ ከዚህ በፊት ኮንዳክተር ኬብሎችን ምናምኖችን ነበርና ብረት ላይ ምናምን ነበር ዘረፋው። አሁን ኖርማሊ ደግሞ ላይቭ የሆነ ትራንስፎርመር አገልግሎት እየሰጠ ያለ ትራንስፎርመር እሱ ላይ ነው ዝርፊያ ያለውና በሚያሳዝን መልኩ በዚህ በሳምንት ውስጥ ማለት ነው ሁለት ትራንስፎርመር ተሰርቋል በአንድ ሳምንት። ይሄ የተደራጀ ኃይል ነው አሁን እኛን የሚያጠቃን ብለን ነው እያሰብን ያለ ነው። መሰረተ ልማት የህብረተሰብ ቢያንስ ትራንስፎርመሩን አካባቢ ያለ ትራንስፎርመር ጥበቃ ማድረግ አለ።
4: በተመሳሳይም በወልዲያ ሪጅን የኃይል ማስተላለፊያ ምሰሶ ብረቶችን ከመዝረፍ በተጨማሪም 26 የሚደርሱ ትራንስፎርመሮች በሪጅኑ ስርቆት ተካሂዶባቸዋል ሲሉ አቶ ሽመልስ ወልደ ሰንበት በኢትዮጵያ ኤሌክትሪክ አገልግሎት ወልዲያ ሪጅን ዳይሬክተር ይናገራሉ።
8: ላለፉት አራት ዓመት ተቋሙን እየፈተነ ያለ ችግር ነው። ከደሴ ኮምቦልቻ ያለው የትራንስሚሽን 66 ትራንስሚሽን መተላለፊያ መስመር ታወር ብረት ተረቃ ብረት ይደረቃል። በተመሳሳይ ደግሞ እንደዚሁ ካላማጣ ላሊበላ ካላማጣ ተቆጣ ብረት ዝርፊያ አለ። ሌላው ግን በየአካባቢው ያለው የትራንስፎርመር ዝርፊያ ነው ያለው። ከያፌድ ትራንስፎርመር በላይ ዝርፊያ ተከናውኗል።
4: ስርቆት ፈጽመው በየጊዜው በፖሊስ ክትትል የሚያዙ ወንጀለኞች ቢኖሩም በዋስ የሚለቀቁበት ሂደት መኖሩን አቶ ሽመልስ ይገልጻሉ።
8: ያው ብዙ ጊዜ የሚያዙ አሉ፣ እጅ ከፍንጅ የሚያዙ አሉ፣ ፖሊስ በሚያደርገው ጥረት የሚያዙ አሉ። ግን ያው የፍትህ አካሉ ወደ አሁኑ ዋስትና የሚለቃቸው።
4: በወሎ ዩኒቨርሲቲ የህግ ትምህርት ክፍል መምህርና ጠበቃ የሆኑት አቶ ሰለሞን ጎራው የመሰረተ ልማት ስርቆትን በተመለከተ ጠንካራ ህግ ቢኖርም ተጠርጣሪዎችን በመያዝና ምርመራን በተመለከተ ፈታኝ በመሆኑ ህጉን ማሻሻል አስፈላጊ ነው ይላሉ።
9: ተጠርጣሪዎች በአንድም በሌላም ሁኔታ የሚያዙበት አጋጣሚ ሊኖር ይችል ይሆናል። ሆኖም ግን አንደኛ ድንጋጌው በዋስትና የሚያስከለክል አይደለም። ስለሆነም ካለው ባህሪ አኳያ ወይ ህጉ ማሻሻል፣ አለበለዚያ ግን የጥበቃና የማስረጃ አሰባሰብ ላይ ልዩ ጥንቃቄ ካልተደረገ በስተቀር እነዚህ መሰረተ ልማቶች ላይ ጉዳት የሚያደርሱ ተከሳሾች በቀላሉ ለህግ አቅርቦ ማስቀጣት አስቸጋሪ ያደርጋል።
4: በሰሜንና ደቡብ ወሎ በባቡር በመብራት በቴሌኮም መሰረተ ልማቶች ላይ የሚደርስ ስርቆት ከጊዜ ወደ ጊዜ መልኩን እየቀየረ መጥቷል። ለዶቼ ቬለ ዘገባ ኢሳያስ ገላው።
3: የዩናይትድ ስቴትስ እና ኢራን ግጭት ማገርሸት የአፍሪቃ ቀንድን የበለጠ ስጋት ውስጥ ጥሏል ይላል የመጨረሻው የዜና መጽሔታችን። የየመን ሁቲ ታጣቂዎች የባብ ኤል ማንደብን መተላለፊያን ለመዝጋት እንዲዘጋጁ በኢራን የቀረበው ጥሪ የአፍሪቃ ቀንድ ሀገራትን ከየትኛውም ጊዜ በላይ ተጋላጭ የሚያደርግ ነው ሲሉ የአካባቢው የጸጥታ ጉዳዮች ተንታኝ ተናግረዋል። ቀይ ባህርን ኢላማ የሚያደርግ ከሆነ ቀጥተኛ ያልሆነው ተጽዕኖ ኢትዮጵያን ጨምሮ በተለያዩ የአፍሪቃ ቀንድ ሀገራት ሊታይ እንደሚችልም አስረድተዋል። ኢራን ጥሪውን ማቅረቧ የተዘገበው ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቶቿን ኢላማ የምታደርግ ከሆነ በሚል ነው። የአፍሪቃ ጉዳዮች የሚዘግበው የአዲስ አበባ ወኪል እስክንድር ፍሬው ዘገባ አዘጋጅቷል።
10: የመካከለኛው ምስራቅ ግጭት በያዝነው የሐምሌ ወር ዳግም አገርሽቷል። ዩናይትድ ስቴትስ እና ኢራንም የየበኩላቸውን ጥቃቶች መሰንዘራቸውን አስታውቀዋል። በተለይ ዩናይትድ ስቴትስ የኢራንን የኃይል አቅርቦት መሰረተ ልማቶች ልታጠቃ እንደምትችል አስጠንቅቃለች። ኢራን በበኩሏ የየመን ሁቲ አማጽያን የባብ ኤል ማንደብ መተላለፊያን ለመዝጋት እንዲዘጋጁ ጥሪ አቅርባለች። ኢራን ጥሪውን ያቀረበችው ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቶቿን የምታጠቃ ከሆነ ነው። በእንግሊዝኛው ምህጻረ ቃል ISIS በመባል በሚታወቀው የጸጥታ ጥናት ተቋም ከፍተኛ ተመራማሪ የሆኑት ሞዝስ ኦኬሎ ለዶቼ ቬለ እንደገለጹት የኢራን ማስጠንቀቂያ በተለይ የአፍሪካ ቀንድን የሚያሳስብ ነው።
11: Request from Iran to the Houthi to stay on the alert should the US target Iranian power infrastructure is a very worrying situation.
10: ዩናይትድ ስቴትስ የኃይል አቅርቦት መሰረተ ልማቷን ኢላማ የምታደርግ ከሆነ የሁቲ አማጽያን በተጠንቀቅ እንዲቆዩ ኢራን ያቀረበችው ጥያቄ በጣም አሳሳቢ ሁኔታ ነው። አሁን በአፍሪካ ቀንድ ባሉ ጥንቃቄ የሚጠይቁ በርካታ ጉዳዮች ማለትም በሱዳን ባለው ግጭትና በኢትዮጵያ ባለው ግጭት ላይ ተደርቦ የመጣ በመሆኑ በጅቡቲ ደግሞ ቀጥተኛ የኢኮኖሚ ተጽዕኖ ይኖረዋል። እናም መሰረታዊው ነገር የአፍሪካ ቀንድ ሀገራት ወደ ጦርነቱ ለመገባት ባይገደዱም ቀይ ባህር ኢላማ የሚደረግ ከሆነ ቀጥተኛ ያልሆነው ተጽዕኖ በጅቡቲ ይታያል፣ በሱዳን ይታያል፣ በኢትዮጵያም ይታያል። ምናልባትም ከሌሎች አፍሪካ ቀንድ ሀገራት በበለጠ
11: felt in Djibouti it will be felt in Sudan it will be felt in Ethiopia.
10: ተመራማሪው እንደሚሉት በሁቲዎች ሊወሰድ የሚችል እርምጃ ይበልጥ የሚያሰጋው ከወደብ በሚገኝ ገቢ ላይ የምትተማመነው ጅቡቲ ነው።
11: The primary fear is that Djibouti hosts the US and other western bases which are known to be opposed to Yemeni, you know, Ansarullah.
10: ዋንኛው ስጋት ምንድነው? በጅቡቲ ከሁቲዎች በተጻራሪ የቆሙት የዩናይትድ ስቴትስ እና ሌሎች ምዕራባውያን ሀገራት የጦር ሰፈሮች ይገኛሉ። ጅቡቲ ከሁቲዎች በቅርብ ርቀት ላይ መገኘቷ በከፍተኛ ስጋት ውስጥ ይጥላታል። ጅቡቲ አሁን ለረጅም አመታት አብራቸው በኖረችው የየመን ጎረቤቶቿና ለወደብ የሚሆን ገንዘብ በመታገኝባቸው ምዕራባውያን አጋሮቿ መካከል ሚዛን መጠበቅ አለባት እና ጥንቃቄ የሚጠይቅ ሁኔታ ነው ያለው። ወደቦቿ የሚዘጉ ከሆነም ጅቡቲ ትጎዳለች። እንደምታውቀው ጅቡቲ በዋነኛነት ገቢ የምታገኘው ከወደብ አገልግሎት ነው። ወደ 90% የሚጠጋውን ገቢዋን የምታገኘው ከወደብ ነው።
11: ጅቡቲ depends on ports for its revenue almost up to 90%.
10: በዩናይትድ ስቴትስ እና ኢራን መካከል በሰኔ ወር አጋማሽ የተፈረመው የመግባቢያ ሰነድ ይፋ በተደረገበት ወቅት ዶች ቬለ ያነጋገራቸው ተመራማሪው ስምምነቱን ከቃል ኪዳን ቀለበት ጋር ነበር ያነጻጸሩት። ጋብቻው ከመፈጸሙ በፊት ቃል ኪዳኑ ሊፈርስ ይችላል ብለውም ነበር። እንደገና ያገረሸውን ግጭት ቀደም ሲል ከሰጡት አስተያየት ጋር አያይዘው ያብራሩት ኦኬሎ ቃል ኪዳኑ ፈርሷል ብለዋል።
11: I think we have passed that stage really. The MOU is dead.
10: አሁን ያንን ደረጃ ያለፈን ይመስለኛል። የመግባቢያ ስምምነት ሰነዱ ሞቷል። ሁለቱም ማለትም ኢራንና ዩናይትድ ስቴትስ ስምምነቱ መሞቱን ወይም እንዳበቃለት ተናግረዋል። ኢራን ከጥቂት ቀናት በፊት ዩናይትድ ስቴትስ ደግሞ ባለፈው ሳምንት ስምምነቱ ማብቃቱን ገልጸዋል። እናም ጋብቻው ቀርቷል። ስምምነቱን መለስ ብሎ የመገምገም ሁኔታ ካለም ያ ጊዜ ይወስዳል። ምክንያቱም አሁን ያለነው ግጭቱ በተባባሰበት ምዕራፍ ላይ ነው።
11: So you can say the wedding has been called off.
10: የየመን ሁቲ ታጣቂዎች በግጭቱ የሚሳተፉ ከሆነ የጦርነቱ ግንባሮች እንደሚጨምሩና የጥቃት ኢላማዎችም እንደሚበረክቱ ተመራማሪው ጠቅሰዋል። ይህ ደግሞ ሊካሄዱ የሚችሉ የሰላም ድርድሮችን የበለጠ እንደሚያወሳስብ አብራርተዋል። የመካከለኛው ምስራቅ ግጭት ካልቆመና የሁቲ ታጣቂዎችም የሚሳተፉ ከሆነ በየመንና በቀይ ባህር መካከል የሚገኘውና የኤደን ሰላጤን ከቀይ ባህር ጋር የሚያገናኘው ይሄው የባቤል መንደብ መተላለፊያ ሊዘጋ እንደሚችል በርካቶች ስጋታቸውን ሲገልጹ ቆይተዋል። ይህ ደግሞ በአፍሪካ ቀንድ ሀገራት ላይ የበለጠ የኢኮኖሚ ጫና ሊፈጥር እንደሚችል ኦኬሎ አብራርተዋል። ለዲደብሊው እስክንድር ፍሬው ከአዲስ አበባ።
3: አድማጮች፣ የአፍሪካ ቀንድን የበለጠ ስጋት ውስጥ የጣለው የአሜሪካና የኢራን ዳግም ግጭት በደቡብና ሰሜን ወሎ በመሰረተ ልማቶች ላይ የሚፈጸም ከፍተኛ ዝርፊያ መባባሱ በሀገራዊ ምክክር ሂደቱ በአዲስ ጉባኤውን የተቀላቀሉ ተቃዋሚ የፖለቲካ ፓርቲዎች አሉ መባሉ እንዲሁም የኦሮሚያ ክልል ምክር ቤት ጨፌ ስለ ክልሉ የጸጥታ ሁኔታ መምከሩ የተሰኙ አራት ርዕሶችን ያስተነተንበት የምሽቱን የዜና መጽሔታችንን እዚህ ላይ ያጠናቀቅን ወደ ሳምንታዊው ማህደረ ዜናና የስፖርት ጥንቅራችን አጠር ባለ መሸጋገሪያ ሙዚቃ እናልፋለን። መልካም ቆይታ።

0: በመከታተል ያላችሁት ዶች ቨለን ነው። ከምሽቱ 1 ሰዓት ከ34 ይላል። ኢትዮጵያ ላይ ጀርመን ላይ ከምሽቱ 12 ሰዓት ከ34 ነው። የጀርመን ሙቀት ዛሬ ቀነስ ብሎ 19 ዲግሪ ሴንቲግሬድ ይላል። ወደ ሳምንታዊው ማህደረ ዜና ነው የምናልፈው። ዋና አዘጋጅ ነጋሽ መሐመድ የትራምፕ አስተዳደር ለሶማሊያ የአፍሪካ ህብረት ድጋፍና መረጋጋት ተልእኮ የሚሰጠውን ገንዘብ አቋርጣለሁ ማለቱን ተከትሎ ያዘጋጀውን ትንታኔ ይዞልን ይቀርባል። አብረን ከታተል መልካም ቆይታ።
1: ማህደረ ዜና።
2: የአብዛኛው ዓለም የሰሞኑ ትኩረት የአሜሪካና የኢራን ጦርነት፣ አሜሪካ ከሁለት ጎረቤቶቿ ጋር ያስተናገደችው የእግር ኳስ ግጥሚያ ድግስ ሊሆን ይችላል። የሞቃዲሾ መሪዎችና የአፍሪካ ህብረት ዲፕሎማቶች ራስ ምታት ግን ከወደ ዋሽንግተን የተሰማው መርዶ አከል ውሳኔ ነው። ነገሩ ዞሮ ዞሮ ከአሜሪካ አልወጣም። እንዲህ ነው። ዩናይትድ ስቴትስ ሶማሊያ ለሰፈረው የአፍሪካ ህብረት ሰራዊት የምትሰጠውን የገንዘብ ድጋፍ እንደምታቋርጥ አስታውቃለች። ውሳኔው ለፕሬዚደንት ዶናልድ ትራምፕ የአሜሪካ ትቅደም መርሃቸው አካል የዘረኛ ስድብ ዛቻ ብቀላቸው መገለጫ መሆን አለመሆኑ እርግጥ አሁንም እያነጋገረ ነው። ለሶማሊያ ግን የለንቋሳ ሰላሟ ፍጻሜ ለአፍሪካ ህብረት የረጅም ጊዜ ተልኮው ትልቅ ኪሳራ ሊሆን ይችላል። ብቻ ሞቃዲሾዎች በዚህም መሃል አዲስ ነገር አላጡም። ከአሸባብ ጋር ድርድር መጀመራቸው ተሰምቷል። ሳይደግስ አይጣላም አይነት እንበል ይሆን? ላፍታም አብራችሁን ቆዩ። የፖለቲካ ውዝግብ ንረት ጦርነት አመርቶ ከጋዛ እስከ ኪየቭ፣ ከጥቁር ባህር ዳርቻ እስከ ሆርሙዝ ወሽመጥ፣ ከዳርፉር እስከ ሊባኖስ አስከሬን ሲያሳጭድ፣ በጦርነት የተመሰቃቀለችው ምስራቃዊ ኮንጎ፣ የኢቦላ ወረርሽኝ፣ አሜሪካኖች የፖለቲካ አናቷን የቀነጠሱባት ቬንዙዌላ በተፈጥሮ መቅሰፍት የሺዎችን አስከሬን ስታፈስ ያየ የሰማው ዓለም ጭፍቅ እውነቱን በእግር ኳስ ግጥሚያ ድል ሽንፈት አዝናኝ ዜና ሲለቃለቅ ነበረ። ሶማሊያዊ እውቅ የአፍሪካ የእግር ኳስ ዳኛ ኦመር አብድቃድር አርታን አሜሪካ እንዳይገባ መታገዱ ግን ለሶማሊያ እግር ኳሱም ራሱ ቢሆን ከመዝናኛነት እኩል የዘረኝነት እኩይ አስተሳሰብ ማንጸባረቂያ፣ የአድሎ እብሪት ማናህሎኝነት ግፍ አብነት ብጤ ነበረ። ባለፈው ሐምሌ 1 2026 ዘመኑ በሙሉ እንደ ግሪጎሪያኑ አቆጣጠር ነው፣ ከዋሽንግተን ኒውዮርክና አዲስ አበባ የተላከው ደብዳቤ ደግሞ ለሞቃዲሾ ፖለቲከኞች ምናልባት ለአዲስ አበባ ኒውዮርክ ዲፕሎማቶችም 20 ዓመት የለመዱትን የሚነፍግ ሆኗል። ዩናይትድ ስቴትስ ከ2007 ጀምሮ ሶማሊያ ለሰፈረው የአፍሪካ ህብረት ሰራዊት ከ2 ቢሊዮን ዶላር በላይ ለግሳለች። የፕሬዚደንት ዶናልድ ትራምፕ መስተዳድር ባለፈው ሐምሌ 1 እንዳስታወቀው ግን አሜሪካ ከ2027 መጀመሪያ ጀምሮ ለሰራዊቱ የምትሰጠውን የገንዘብ ድጋፍ ታቋርጣለች። የዩናይትድ ስቴትስ ባለሥልጣናት ለውሳኔያቸው ከሰጡት ምክንያት ዋናው ሰራዊቱም የሶማሊያ መንግሥት ጦርም አክራሪውን ደፈጣ ተዋጊ ቡድን አሸባብን ማጥፋት አልቻሉም የሚል ነው። ምክንያቱ በከፊል ከሐቅ ብዙ አራቀም። ኢትዮጵያ በ2006 ያዘመተችው ጦር የሶማሊያ የሸሪዓ ፍርድ ቤቶች ኅብረት ይባል የነበረውን መንግሥት ካፈራረሰ ወዲህ በ2007 አሚሶም፣ ቀጥሎ ኤቲሚስ፣ አሰልሶ ኤዩሶም በሚል ስም የሚጠራው የአፍሪካ ኅብረት ሰራዊት ሶማሊያ ከሰፈረ እነሆ በመጪው ዓመት 20 ዓመት ይደፍናል። በዚህ ጊዜ ውስጥ ከ4000 የሚበልጡ የዩጋንዳ፣ የኢትዮጵያ፣ የኬንያ፣ የብሩንዲ፣ የጅቡቲና የሌሎች ሀገራት ወታደሮች ሕይወታቸውን ገብረዋል። በአብዛኛው ከአሸባብ ጋር በሚደረገው ውጊያ የዩናይትድ ስቴትስ ልዩ ጦርም ተካፋይ ነበረ። አሁንም አሸባብን ያድናል። ጥያቄው አሸባብን ማሸነፍ ያቃተው የአፍሪካ ህብረት ሰራዊት የሶማሊያ ጦር ወይስ የአሜሪካም ጭምር የሚለው ነው። የፖለቲካ ተንታኝ ዶክተር አብዲ መሐመድ ቡባል ግን ለዩናይትድ ስቴትስ ውሳኔ ሶስት ምክንያቶችን ይሰጣሉ። የትራምፕ የአሜሪካ ትቅደም መርህ አንድ፣ ሶማሊያዊት አሜሪካዊቷ የዲሞክራቲክ ፓርቲ እንደራሴ ኢልሃን ኡመር ትራምፕን በመተቸታቸው ቂመኛው ትራምፕ የከፈቱት የዘረኞች ስድብ ዛቻም የበቀላ ዘመቻና ምናልባት ዋናው የሶማሊያ ፖለቲከኞች አለመግባባት ነው።
1: ከኢልሃን ጋር እና ትራምፕ ምትርክ አሜሪካ ያሉ ሶማሌዎችንም ሶማሊያ እና ሌላ ሀገራት ያሉ ሶማሌዎችንም ተስኖ ፈጥሯል። የዓለም ዳኛው ዑመር አርተን እንዳይገባ የመከልከል ሁኔታ ይሄ አለ። ነገር ግን እኔ እንደሚመስለኝ የሶማሌ ፖለቲከኞች እርስ በርስ አለመግባባት የሶማሌ ክልሎች ክልል መንግስታት እንደ ፑንትላንድ ከሶማሊያ ፌደራል መንግስት ጋር አራቱ ዓመት ምንም ግንኙነት አልነበራቸውም። ጁባላንድ እውቅናም ሳይሰጡ ነው እርስ በርሳቸው የቆዩት። ሾ ያለው የአሜሪካ አምባሳደርም ጣልቃ ገብቷል። ሁለቴ ሶስቴ እንዲደራደሩ ጥያቄ ያቀርበዋል። በመሀላቸውም ተቀምጦ አደራድሯል። አንዱ የሶማሊያ ፖለቲካ በትክክል እየሄዳቸው አይደለም የሚል መልእክት ለማስተላለፍ እና ተስኖ ለመፍጠር ነው።
2: ለሰራዊቱ ከፍተኛውን ወጪ የሚሸፍነው የአውሮፓ ህብረት ባለፈው ታህሳስ 2025 ተጨማሪ 75 ሚሊዮን ዩሮ ለመስጠት ቃል ገብቷል። ቃሉን ሚያዝያ ላይ ገቢር አድርጎታል። የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ደግሞ ባለፈው ታህሳስ ማብቂያ ሰራዊቱ ሶማሊያ ውስጥ የሚቆይበትን ጊዜ በአንድ ዓመት ሲያራዝም ሰራዊቱና የሶማሊያ ጦር አሸባብን እያዳከሙት መሆናቸው ተደጋግሞ ተነግሮ ነበረ። የወቅቱ የምክር ቤቱ ሊቀመንበር የብሪታንያው አምባሳደር አርቺባንድ ጊያንግ እንዳሉት ሶማሊያም ወደ ሰላም ከፍተኛ ለውጥ እያደረገች ነው።
3: Somalia has made enormous progress.
4: አሚሶም ሶማሊያውስ መስፈሩን የጸጥታው ምክር ቤት ካጸደቀበት ከ2007 ወዲህ ሶማሊያ ከፍተኛ ለውጥ እያመጣች ነው። ምክር ቤቱ የሚሰጠው ድጋፍ ከታለመለት ግብ መድረሱንና ውጤታማነቱን ለማረጋገጥ የምክር ቤቱ ውሳኔ ሰጪ አካል ኤዩሶም ስለሰፈረበት ሁኔታ ዝርዝር መረጃና አጠቃላይ መግባባት የሚፈጠር መረጃ ሊደርሶ ይገባል።
2: የአሜሪካ ውሳኔ ከአውሮፓ ህብረትና ከጸጥታው ጥበቃ ምክር ቤት ውሳኔዎች ጋር መቃረኑ ዋሽንግተኖች ለውሳኔያቸው የሰጡትን ምክንያት አጠያያቂ አድርጎታል። አጠያየቀም አላጠያየቀም የዩናይትድ ስቴትስ ውሳኔ የአፍሪካ ዲፕሎማቶችን ጨምሮ ብዙዎች እንደሚሉት 20 ዓመት ግድም ለዘለቀው ለአፍሪካ ህብረት ሰራዊት ተልኮ የመጨረሻው መጀመሪያ ሳይሆን አይቀርም። ዶክተር አብዲ መሐመድ ቡባልም የዩናይትድ ስቴትስ ውሳኔ ብዙ ችግሮች ያስከትላል ባይ ናቸው።
1: ብዙ ችግር ያመጣ ይችላል። እንደውም የሶማሊያ ፖለቲክስ እና የአካባቢውን ፖለቲካም የመቀየር አቅም ሊኖር ይችላል። በሰው ኃይል አጠቃቀም፣ በሎጂስቲክ፣ በኢንቴሊጀንስ የሶማሊያ ወታደር ነፃ ሆኖ ከአልሸባብ ጋር የሚደረገውን ፍልሚያ ሲረዳ ቆይቷል። አልሸባብ እየደከመ የመጣበት ሁኔታ አለ። ጥቃቶችንም እየቀነሰ ነው። ቢያጠቁም ያህን ያህል ውጤት አያመጣም። ይሄ አሁን ፋይናንስ የመቀነሱ ሁኔታ በሁለት መንገድ አልሸባብን ሊያስፈራራ ይችላል። አንደኛ በሳይኮሎጂካሊ ሊያስፈራራ ይችላል እና ተስፋ ይሰጣቸዋል። ሁለተኛ አይሶም በመቀነሳቸው ሶማሌ ወታደር ላይ ክፍተት ይፈጥራል እና ትልቅ የመደናገጥ ሁኔታ ያመጣበት ሁኔታ ያልተጠበቀ ነው።
2: የአሜሪካኖች ውሳኔ ከመሰማቱ ጥቂት ቀደም ብሎ ሞቃዲሾ ላይ ብንብን ይል የነበረው የድርድር ዜና ባንጻሩ ከውሳኔው በኋላ ቦግ ደመቅ ማለት ይዟል። የሶማሊያ ታዋቂ ተቃዋሚ ፖለቲከኞች ሰሞኑን እንዳሉት ከአሸባብ ተወካዮች ጋር ድርድር ተጀምሯል። የድርድሩ ዝርዝር ይዘት ሂደትና የአደራዳሪ ተደራዳሪዎች ማንነት ግን እስካሁን ሚስጥር ነው።
1: ድርድሮች እንደተጀመሩ በትላልቅ የሶማሊያ ፖለቲከኞች ሲነገር ነው የሰማነው። በተለይ አብዱራህማን አብዲ ሸኩር የሚባል የወደጅር ፖለቲካ ድርጅት ኃላፊና ሁለት ጊዜ የሶማሌ ፕሬዚዳንት ተወዳዳሪ አሁንም እጩ የሆነ ሰጠው ቃለ ምልልስ በሚስጥር እስከ ሶስት አገሮች ከአልሸባብ ጋር ድርድር መጀመሩን በእርግጠኝነት የተናገሩት።
2: የሶማሊያ ፕሬዚደንት ሐሰን ሼክ ማህሙድ በ2012 ለመጀመሪያው ዘመነ ስልጣናቸው ባደረጉት የምረጡኝ ዘመቻ ለዘብተኛ ካሏቸው የአሸባብ መሪዎች ጋር እንደሚደራደሩ ተራዎቹ የአሸባብ ታጣቂዎች አማራጭ ስራና ገቢ ካገኙ ወደ ሰላማዊ ኑሮ እንደሚመለሱ ሲያስታውቁ ለዚህ ዓላማ ስኬት እንደሚጥሩም ሲናገሩ ነበር። የአሸባብ ቅድመ ሁኔታ ለመንግስታቸው ድጋፍ የሚሰጡ እንደ ዩናይትድ ስቴትስ፣ ብሪታንያ፣ የአውሮፓ ህብረትና የአፍሪካ ህብረት አባል ሀገራት ጫና የራሳቸውም ድክመት ታክሎበት የቀድሞው አስተማሪ ያሉትን ሳያደርጉ የመጀመሪያ ዘመነ ስልጣናቸው በ2017 አበቃ። በ2022 ዳግም ስልጣን ከያዙ በኋላ ግን የድርድሩን ሐሳብ እርግፍ አድርገው የተውት መስለዋል። የምዕራብና የአፍሪካ ሀገራት ፖለቲከኞችና መገናኛ ዘዴዎች የአልቃይዳ ተቀጽላ አሸባሪ ጂሃዲስት እያሉ የሚያወግዙ የሚወጉና የሚያድኑት አሸባብ ያንም አሁንም ለድርድር ከሚደረድራቸው ቅድመ ሁኔታዎች ሁለቱም በ2010ዎቹ የአፍጋኒስታኑ አክራሪ ቡድን ታሊባን ከሚያነሳቸው ጥያቄዎች ጋር ተመሳሳይ ናቸው። አሸባብ የሙስሊሚቱ ሶማሊያ ሙስሊማዊ ቡድን መሆኑ እውቅና ያገኘሚል አንድ የውጭ ጦር ከሶማሊያ ግዛት ለቆ ይውጣ ሁለት ባይ ነው። አሁን በሚስጥር ተጀመረ ስለሚባለው ድርድር የሐሰን ሼክ መንግስት ያለው ነገር የለም። ዶክተር አብዲ መሐመድ ቡባል እንደሚገምቱት ግን ድርድሩ እንዲደረግ አሜሪካና ታሊባንን ያደራደረችው ቀጠር ራሷ አሜሪካና ብሪታንያም ሳይሳተፉበት አልቀረም። የሐሰን ሼክ የፕሬዝደንትነት ጀምበር ወደ ምዕራብ እያዘቀዘቀች ነው። በአንድ ወቅት የሰብአዊ መብት ተቆርቋሪ፣ የችግረኞች ረጂ፣ የጦር አበጋዞችን ከሲቪል ፖለቲከኞች፣ ሃይማኖተኞችን ከለዘብተኞች አስማሚ እየተባሉ ይደነቁ የነበሩት ሐሰን ሼክ አሁን ከውስጥም ከውጭም ተቃውሞና ትችት ይፈራረቅባቸዋል። የሶማሊያ ውጥንቅጥ መፍትሄ ማጣቱ ከዚህ ቀደም አፍጋኒስታንና ሶሪያ ላይ ሰላም የወረደበትን ስልት ለሶማሊያም እንደ አማራጭ እንዲታይ ምክንያት ሳይሆን አልቀረም ነው የሚባለው።
1: ልክ እንደ ታሊባን እንዳደረጉት ሸባብ ዓለም አቀፍ አሸባሪ ድርጅት አባላትን የሚያባረር ከሆነ እኛ ከነሱ ጋር ሰላም እንፈጥረዋለን የሚል ከሶማሊያ መንግስትም ተስፋ የመቁረጥ ሁኔታ አሳይቷል። አሜሪካ ፖሊሲ የመቀየሩ ሁኔታ እና ሶማሊያ መንግስት ላይ እስካሁን ያለው አካሄድ ሁለቱን ታሳቢ ተደርጎ ከአልሸባብ ጋር ለምን አንደራደርም ሰላምንና መረጋጋትን የሚያመጡ ከሆነ የሚል ድምታ የወሰዱት ይመስላል።
2: ኤዩሶም ከሚያስተናብራቸው 12,000 ገደማ ወታደሮች 7,000 ያክሉ የዩጋንዳና የኢትዮጵያ ወታደሮች ናቸው። ሰራዊቱም ከ2025 መጀመሪያ እስከ 2026 ባለው አንድ ዓመት ውስጥ ከ190 ሚሊዮን ዶላር በላይ ያስፈልገዋል። የሶማሊያ መንግስት ከአሸባብ ጋር ከታረቀ ግን ምዕራባውያን መንግስታት እንደሚያስቡት እነሱም ገንዘብ አፍሪካውያን ህይወት መገበራቸው ይቆማል ነው ሐሳቡ። ይሳካ ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።
0: በመከታተል ላይ ያላችሁ ታድማጮች ዶቸቨለን ነው። የዓለም የእግር ኳስ ጨዋታ ወይም ግጥሚያ ትናንትና ምሽት በስፔን አሸናፊነት ተጠናቋል። በእርግጠኝነት ብዙዎቻችሁ ይህንን የዓለም እግር ኳስ ግጥሚያን ተከታትላችኋል። የዛሬው የስፖርት መሰናዷችን በዋናነት የዓለም ዋንጫ ፍጻሜን ነው የሚዳስሰው። የመኪና ሽቅድምድምና ሌሎች ዘገባዎችንም አካቷል። ለዝግጅቱ ማንተጋፍቶት ስለሺ።
5: ስፖርት ጤና ይስጥልኝ አድማጮች እንደምን ሰንብታችኋል? አርጀንቲናዎች በመጨረሻው ግጥሚያ ግብግብ ፈጥረው የመንደር ጨዋታ ያስመሰሉት የዓለም ዋንጫ በፌራን ቶሬስ ብቸኛ ግብ በስፔን አሸናፊነት ተጠናቋል። ስለ ዓለም ዋንጫ ዝርዝር ዘገባ ይኖረናል። የፎርሙላ 1 ሽቅድምድምን የተመለከተም ዘገባ አካተናል። አብራችሁን ቆዩ። ለአንዶር ግድም በርካቶችን ሲያስቦርቅ ብዙዎችን እንባ ሲያራጭ የቆየው የዘንድሮ የዓለም ዋንጫ በስፔን ቡድን አሸናፊነት ተጠናቋል። ለ16 ዓመታት ያህል ታግሳ የጠበቀችው ስፔን በታሪኳ ለሁለተኛ ጊዜ የዓለም ዋንጫ ማንሳት ችላለች። ስፔን የዓለም ዋንጫን ዘንድሮ ያነሳችው በወንዶች ብቻ ሳይሆን በሴቶች የዓለም እግር ኳስ ግጥሚያም ነው። ከአርጀንቲና እስከ ሴኔጋል፣ ከብራዚል እስከ ኤኳዶር፣ ከካናዳ እስከ ስዊዘርላንድ፣ ከላቲን አሜሪካ እስከ አፍሪቃ በመላው ዓለም ሚሊዮኖች የተመኟት የወርቅ ዋንጫ በስተ መጨረሻ ወደ አውሮፓ ተመልሳለች። የስፔን ቡድንና ዋንጫውን የተሸከመው አውሮፕላን ዛሬ በኢትዮጵያ ሰዓት አቆጣጠር 15 ሰዓት ተኩል ሲል ማድሪድ ከተማ አርፏል። የወርቅ ዋንጫዋን በድንቅ ብቃት በእጁ ያስገባው የስፔን ቡድንን ለመቀበል በሚሊዮን የሚቆጠሩ ኳስ አፍቃሪዎች ማድሪድ ከተማ ውስጥ አደባባይ ወጥተው ደስታቸውን ገልጧል። የስፔን ብሔራዊ የእግር ኳስ ቡድን ትናንት የአርጀንቲናቸውን ዩናይትድ ስቴትስ ኒው ጀርሲ ውስጥ በነበረው የፍጻሜ ግጥሚያ 1-0 አሸንፎ ነው ያነሳው። ስፔን በዓለም ዋንጫው የፍጻሜ ግጥሚያ አርጀንቲናን አሸንፋ ትናንት ዋንጫውን ያነሳችው ተቀይሮ በገባው ፌራን ቶሬዝ በጭማሪው ሰዓት 106ኛ ደቂቃ ላይ በተቆጠረች ብቸኛ ግብ ነው። ግቧ ከመቆጠሩ አስቀድሞ ግን የስፔን ተጫዋቾች ለ20 ጊዜያት ወደ አርጀንቲና ግብ ተደጋጋሚ የግብ ሙከራዎችን አድርጓል። ግቧ የተቆጠረችው መደበኛ 90ና የባከነ ደቂቃ ተጠናቆ በተራዘመ ጨዋታ የመጀመሪያ አጋማሽ 37ኛ ሰከንድ ላይ ነው። የ26 ዓመቱ የባርሴሎና አጥቂ ፌራን ቶሬዝ ያቺን ብቸኛ ግብ አስቆጥሮ እንዲያ ሲቦርቅ የ39 ዓመቱ ሊዮኔል ሜሲ በእንባ ተውጦ የወርቅ ዋንጫውን እያለመ የብር ሜዳ ላይ አጥልቆ ከሜዳ ተሰናብቷል። ስፔን እንደ ዘንድሮ መደበኛው ጨዋታ ተጠናቆ በተራዘመው ግጥሚያ በአንድሬ ኢኔስታ ግብ ኔዘርላንድን አሸንፋ የመጀመሪያ የዓለም ዋንጫዋን ከደቡብ አፍሪቃ ስትወስድ በርካታ ወጣቶች ገናም አልተወለዱም ነበር። ዘንድሮ ዋንጫ ያነሳው ቡድን ቁልፍ ተጫዋቾች መካከልም ስሙ ገኖ የሚነሳው ላሚን ያማል ገና የሶስት ዓመት ሕፃን ነበር። የዛሬ 16 ዓመት በዓለማችን የኳስ ንጉሥ እየተባለ ስሙ በሚሞካሸው አርጀንቲናዊ የ39 ዓመት አጥቂ ሊዮኔል ሜሲ በጨርቅ ተጠቅልሎ የታቀፈው ስፔናዊ ትናንት ከቡድኑ ጋር ሆኖ አርጀንቲናን ጉድ አድርጓል። ያኔው ጨቅላ ዛሬ አርጀንቲናን አሸንፈው በእንባ የተዋጠው የኳስ ንጉሥን ጀርባ አቅፎ ያጽናናል ብሎ ያሰበ ግን ማን ይኖር ይሆን? ስፔን በትናንቱ ድል ዋንጫ ስታነሳና ርችቱ ወደ ላይ ሲተኮስ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ እንደተለመደው ከተጫዋቾች ጋር ተቀላቅሎ እጃቸውን ከፍ ከፍ እያደረጉ ታይቷል። የዓለም አቀፍ እግር ኳስ ማህበር ፊፋ ፕሬዚዳንት ጂያኒ ኢንፋንቲኖም ፕሬዚዳንቱ ከተጫዋቾቹ የፎቶ ስነስርዓት እንዲወጡ ምልክት ቢያሳዩም ለጥቂት ጊዜ ግን ፕሬዚዳንቱ ተጫዋቾቹ ማል ቆይቷል። የፊፋው ፕሬዚዳንት ጉድ አደረገኝ በሚል ስሜት ሳቃቸው መጥቶ ከተጫዋቾቹ አጠገብ ራቅ ሲሉ ነው ፕሬዚዳንት ዶናልድ ትራምፕም እሳቸው ተከትለው መሄድ ጀመሩት። በዘንድሮ የዓለም ዋንጫ ስፔናዊው ሮድሪ በሙሉ ስሙ ሮድሪጌስ ሄርናንዴስ ካስካንቴ የውድድሩ ምርጥ ተጫዋች ተሰኝቶ ከፕሬዚዳንት ዶናልድ ትራምፕ እጅ የወርቅ ዋንጫውን ተቀብሏል። በነገራችን ላይ የዩናይትድ ስቴትሱ ፕሬዚዳንት ከፊፋው ፕሬዚዳንት ጋር የዋንጫ ስርዓቱን ለመፈጸም ወደ ሜዳ ሲገቡ በስታዲየሙ ታዳሚዎች ዘንድ የተቃውሞ የቡታ ድምፅ ተስተጋብቷል። የስፔኑ ፓው ኩባሪስ ምርጥ አዳጊ ተጫዋች በሚል የወርቅ ዋንጫ ሲሸለም፣ የስፔኑ ግብ ጠባቂ ኡናይ ሲሞን የወርቃማ የእጅ ጓንት ተሸላሚ ሆኗል። በትናንቱ የዓለም ዋንጫ አጋማሽ የረፍት ሰዓት ከተለመደው 15 ደቂቃ እጥፍ ሆኖ ተመዝግቧል። በዓለም ዋንጫ ታሪክም ለመጀመሪያ ጊዜ ልክ እንደ ዩናይትድ ስቴትስ ሱፐር ቦል ውድድር አጋማሹ ላይ ታዋቂ አርቲስቶች ስራቸውን አሳይቷል። ማዶና፣ ጀስቲን ቢበር እና ቢዮንሴን የመሳሰሉ አርቲስቶች ስራቸውን ለአድማጮች ያደረሱት በመጀመሪያው አጋማሽ የረፍት ወቅት ነው። ረፍቱ ከተለመደው 15 ደቂቃ በላይ ቆይቶ እጥፍ ሆኗል። ያን ያለም ተጫዋቾች ሁለተኛው አጋማሽ ከመጀመሩ በፊት ረፍት ማድረጋቸው የጡንቻ መዛልና የመሳሰሉት አደጋ ሊገጥማቸው ይችላል በሚልም ትችት ተሰንዝሮበታል። በዚህ ማለ በዚያ ግን ዩናይትድ ስቴትስ የዓለም ዋንጫ የፍጻሜና የሽልማት ስርዓቱን በምትፈልገው መልኩ አስፈጽማለች። የአርጀንቲና ቡድን በፍጻሜው ግጥሚያ ያሳየው የስነ ስርዓት ጉድለት በብዙዎች ዘንድ መነጋገሪያ ሆኗል። በጨዋታው ወቅት የአርጀንቲናውና የቼልሲ ወሳኝ አማካይ ኤንዞ ፈርናንዴዝ ሁለት ጊዜ በፈጸመው ጥፋት በቀይ ካርድ ከሜዳ መሰናበቱ በእርግጥ አርጀንቲናን ይበልጥ ጎድቷታል። ሆኖም ጨዋታው ከተጠናቀቀ በኋላ አንዳንድ የአርጀንቲና ተጫዋቾች ያሳዩት የስነ ምግባር ጉድለት በርካቶችን አሳዝኗል። የአርጀንቲናው ሊዮናርዶ ፓሬድስ የስፔኑ ኤሪክ ጋርሻን ጨዋታው ካበቃ በኋላ አንገቱ ላይ እጁን በማሳረፉ ቢጫ ካርድ አይቶ በጨዋታው ወቅት የነበረው ሌላ ቢጫ ካርድ ተደምሮ ቀይ ካርድ ተሰጥቶታል። ቅዳሜ በነበረው የደረጃ ግጥሚያ ደግሞ ፈረንሳይ በእንግሊዝ የ6-4 ሽንፈት ተከናንባ ተሸንፋለች። ትችትና ጥላቻ በርትቶባቸው የሰነበቱት ጀርመናዊው አሰልጣኝ ቶማስ ቶልም እንግሊዝን ለ3ኛ ደረጃ አብቅተው ነሐስ አስገኝቷል። ተቾቻቸው በእንግሊዝ የሌለ አይነት አጫወት እያስተዋወቁ ነውና እድሉ ልንሰጣቸው ይገባል ሲሉም ተደምጧል። የፈረንሳዩ አጥቂ ኬሊያን ምባፔ በዓለም ዋንጫ ፉክክር ወቅት 10 ኳሶችን ከመረብ በማሳረፍ የወርቅ ጫማ ተሸላሚ መሆን ችሏል። ሊዮኔል ሜሲ በ8 ግቦች፣ ጁድ ቤሊንጋም እና እርሊንግ ሆላንድ በ7 ግቦች ተከትለው አጠናቋል። የስፔን አሰልጣኝ ደ ላፎንቴ ስኬታቸው ብዙዎችን አስደምሟል፣ ስፔኖችን አስቦርቋል። ስፔንን ለዚህ ታላቅ ድል ያበቁት የ65 ዓመቱ አሰልጣኝ ሉዊስ ደ ላፎንቴ ካስቲሎም ዩናይትድ ስቴትስ፣ ካናዳና ሜክሲኮ በጥምር ባሰናዱት የዘንድሮ የዓለም ዋንጫም የዓለማችን ምርጥ አሰልጣኝነታቸውንም በእርግጥም አስመስክሯል።

0: ትውልደ ኢትዮጵያዊው የካናዳ ብሔራዊ ቡድን ተጫዋች አሊ አህመድ በኢትዮጵያ ቆይታ ለማድረግ አዲስ አበባ መግባቱን የኢትዮጵያ እግር ኳስ ፌዴሬሽን በፌስቡክ ገጹ ዘግቧል። አሊ መሐመድ በእንግሊዙ ኖርዊች ሲቲ የተጫወተ የሚገኝ ሲሆን በዘንድሮ የዓለም ዋንጫ ብቃታቸውን ካሳዩ ተጫዋቾች መካከል አንዱ ነው። የመኪናሽ ቅድምድም በፎርሙላ 1 የመኪናሽ ቅድምድም ትናንት የመርሴዲስ አሽከርካሪ አንድሬ ኪሚ አንቶኔሊ አሸንፏል። የፌራሪው አሽከርካሪ ሻርል ሌክሌር ሁለተኛ ሲወጣ ማክስ ፈርሽታፕን በሬድቡል ተሽከርካሪው የሶስተኛ ደረጃ አግኝቷል። የቀድሞ የመርሴዲስ ያሆኑ የፌራሪ አሽከርካሪ ሎዊስ ሃሚልተን የአራተኛ ደረጃ አግኝቶ አጠናቋል። አድማጮች የስፖርት ጥንቅናችን በዚሁ ይደመደማል። አስተያየት ጥቆማችሁ አይለን። ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።
1: ስርጭታችንን ወደ ማጠቃለሉን አድማጮች ርዕሰ ዜናዎቹን አሰማለሁ። ሱዳን ከፈጥኖ ደራሹ ኃይል ጋር በምታካሄደው ጦርነት ኬሚካዊ የጦር መሳሪያዎችን ጥቅም ላይ አውላለች ባለቻት በሱዳን ላይ ዩናይትድ ስቴትስ ዛሬ አዲስ ማዕቀብ ጥላለች። ዛሬ የተመረጡት አዲሱ የብሪታንያ ጠቅላይ ሚኒስትር አንዲ በርንሃም መንግስት እንዲመሰርቱ በንጉስ ቻርልስ ሳልሳዊ ተጠየቁ። አድማጮች የሰኞ ሐምሌ 13 2018 ዓ.ም ዝግጅታችን እስከዚሁ ነበር። መልካም ምሽት እያልኩ ለነገ ቀጠሮ ይዤ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።